ጊዜው ካፌ ነበር። ትንሽ ጨለም መብሎ አባቴ ሲጠራኝ ያለና ተላ ምንም መስአን በሆን ሚስትሩን ባይገባኝ ወዋ አባቴን ባውጥቶ አልቀሰው መከረኝ።

ፍቅረኝ እየተማረረ እኔ ግን ውሻዬን አቅፌ እጫወት ነበረ ቢመክረኝ አልሰማው አልሰማው አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ እንዲህ ሲል መከረኝ ግን